እዚ ናይ ኤርትራ ሬድዮ ፕሮግራም ዝመሓላለፍ ካብ CJSW 90.9 FM ወትሩን ጎስ ሰንበት ካብ ሰዓት 12 እስካብ ሰዓት 1 ቀትሪ እዩ። Listening to the Eritrean Radio Show from CJSW 90.9 FM every Sunday from 12 o'clock till 1 p.m.

ሰለስተ ናቅፋ ይጀምሩ ነዛ ሰለስተ ናቅፋ አዋይዱ ዋይዱ ለለከ ከመዛ ምስለ ጋራጅ ከፊቱ ሐራ እዝን ትሪያ ደለካ ዞን ይባል አይዱ ቋን ወ ካብ ሀገረሰ ክልመን ይሉም ስመጸለስመራ ከመዛ ምስለ ዱቋን ከፊቱ አጣራቂ ምጣሪ እስራስ ጥዊ ገለ ሐሰብ ዱቋም የዝመጽ ዱቋን የለ ገለ ብቻ ሐላካ ሐሰብ ስወልንስ ሐሲበ ሸራ ዘምዘሎም ደለው አቦይ ተኽለብ አል ጋራጅ አቦይ ዘውሚ በአል ኳንሲ መታዓይቶም ነበር ዘኔም ነው አትሊስት ካብ መታዓይ ተኸስተ ማሪ ካሶም ስታይጎም ርኔሮም ድኻየም ከም ዝወልኩም ካ አታየ ያስበካይ ሐሲበ ሸራ ده حتى بقى ابو رزنه ازوم بعلا ابو يتخله باي غراج تدوم زلهم هو ازيام ابو يزومي يعرفتهم يوم متعريتهم هو ومسخون دا تخلم من دا متى تسلسطق شدات ارا انستايت كوبر يركم قركانا تبر يقما يتمهر على خربو صلوا كاي انتما ابو رزن حقا ما غمر هو دي كنا انت هيك برني انا مسلكا كم صخلاها سبات اكيد غوازه وعلينا غوازه እዚ ሳሚኤል ዝበሃል ነው ወይ ቤት ሙዚቃ ዝመጣዓሊትና ቤት ሙዚቃው ዝበሃል ዘሎ አነ ነበይ ረዘነ በበይኑ ሰላምታ ያምዙና ናብነት ሳሚኤል ዝበዓል ቤት ሙዚቃ ይመጽእ ንጎ ካብ ገዝኡ ይመጽእ አባይ ረዘነ ከመይ ሓደርኩም ብሎ መርሓባ ታጅግና ተምሩ ተመኸርወለኑ አየ ተሳሳደ ወሊዳትም ጋር ቸራቸራቸራቸራ ለብሎ አነ ከ ኣመጽእ አበረዘን ከመይ ዓደርኩም ይዋ በዓል ወፊሮም ኣለዉ ኣነ ዝገርመኒ ነገር እዚ ኣብ መንጎ ድኻን ሃፍታምን ዘሎ ኣጠማምታ ብጣዕሚ እዩ ዝገርመኒ ንድኻ ክጥሙቶ ከለኻ ንሃፍታም ክጥሙቶ ከለኻስ በበይኒ በበይኒ ካጥሙቶ ወላት ድሕር ከምዝመስለንስ ወላዚ ናይ ምስላታት ምሻሉ ናይ ኣቦታትና ምስላታት ኣብኡ ንድሕር ኣስተልልካስ ንሃፍታም ይምጉሶ እዩ ይምጉሶ እቲ ምስላታት ማለት እዩ ንድኻ ከዓ ይደቕሶ ኣስተቢልኩም ተልሙ ማለት እዩ ገሊ እንታይ ዝብል ምስላታት መስለኩም ገ ካብቲ ዝረአኸዋ ካብ ዝሰማዕኹዎ ሃፍታም ዝበላ ኩላ ንሳ ድኻ ዝበላ ኩላ ዓሳ ድኻ ጥዑም ነይሩ ዘረበኻ መን ወሰማዕኻ ካልቕ እንታይ ተሰቕን ድኻ ሃሪሞምኻ እንቋዓሰ ይገበሩኻ ወላ ኣብ ገዛ ንሕራ ዝተፈልኩ ኣብ ገገዛ ካ ወላ ኣብ ገገዛ ናሲ ሓንቲ ደ ንሓደ ሰሪሑ ዝኣቱ ወዳን ሰዲ ዘለዎ ማለት ይሰርሕ ሰዲ ዘለዎ ንሓደ ሰሪሑ ዘይኣቱ ሰዲ ከዓ ዘይብሉ ወዳን በበይ ብጠማምታ ይደሎ በበይ ንያጥምቶም ንኣብነት ቴድሮስ መፅእ ቴድሮስ ትሰሊ ዘለዎ ሰሪሒ ዝኣቱ እያቱ እቲ ውብል ማማ ኣብ ዝወደይ ሙሉቅ እያ ትብል ልባን ትሰሊ ዘለዎ ተመፅያደ ንድሕር ትስብኢኩም ኣብ ዝወደይ እተደራርዓይነይ ትብል ምሳሕ ስካብና ወይ እንካ ወደይ እንካ ኢላ ቅርብ እንካ ናይ ኣዴኻ ከዓ እዚኣ ኣፀቅቕልካዶ እንካ ኢላ ተቆልሶ መርሃቡ ከዓ መፅእ መርሃቡ ትሰል ዘይብሉ መፅእ ኮፍ ብል ማማ ምሳሕ ባሃብና ጓለ ቦኣዶ ኪልበዓልካ ቅርብ ሰራሕተኛ በርገርሕሕሕ ኬድካ በዓልካ ትቅርብ እትዘለበ ከዓ ይዕርፍኒ ንስኻ ትበላዕ ኣለኻ ይዋ በዓል ወፊሮም ኣለዉ ወላ ዴኻያ ትብለካ በበይኑ ጠማምታ እዩ ዘለዎ ሕጂ ክትህፍተም እንድሕርኮንካስ እንታ ክትገብር ኣለካ ኢላ ሓሲበ ሓቂ ኣዴኻስ ንሓደ ሰሪሑ ዝኣቱን ንሓደ ሰሪሑ ዘይኣቱን ብማዕረፍ ጥምተካ ዘይከውን ኣይከውን እዩ ኩሉ ግዜ ቢዝነስ ኢዝ ቢዝነስ እዚኣ ንራዳደላና ክትህፍተም እንድሕርኮንካስ ኢላ ሓሲበ ሸ ክትሰርሕ ኣለካ ክትፅዕር ኣለካ ብዓብዩ ከዓ ክትመሃር ኣለካ ትምህርቲ ሕጅስ መሰረት ኩሉ ሂወትና እዩ ንዕቆም ርዳእኒ ማለት እያ ደኖ